0: ирэн касаад яарч сандралгаагаар намслэн хэлсин энтим хачин сонён ёбдулчи учрин мана думдчёт эдлхэ самар самхуудурта хари тана америкачу урудху самар самхуудуртаа гэжэ
1: 중랑샤 에가운 난진 투자 이는 위스콘 사한 호텔
2: 윈동핑 이슨 하스타단 우슨 돈바흐 메르지리 네긴트 볼스룽코 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들은 가틀지 치트흐 볼그슨 바이나
3: 비치근 나스나라 함타른 얼더 수타 쿰신 율그릭 송샤